ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽኝ ፈረሱ አባታጠቅ ስሙ ቴዎድሮስ

መቅደል አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክ ባይ የምሸሽ ነው። አውሮፓም ያውቆሃል፣ አፍሪካም ያውቆሃል፣ እስያም ያውቆሃል። እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ?

ሸሽነኛል የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራስ ወከለው ማውቁ ነመዩ ቱርክ ባይ የምሸሽነኛል ገደልን እንዳይሉ ሙታገኛቸው

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኝ

ሰዓት ያደረሰናል እጃሽና ትዌት ያደረሰናል አሁን አከታተል ባስተባል ጃንታ ሸሊዳ ሞና ወንዳር ተረዳ ነርጅሻ ሽካና ነርጅሻ ሽልወን ነርጅሽ ንካ ወርጅረውና ተደረ ተሪያ ለካ ተሰነ አንተ ልጅ ለጋዘዋል